ስማም ሲያ ማውደል ፋደል ከርካብ ስሪ መኩበከቤ በኩቲሲያ ሂማጊ ባጃን ስኝ ባላ ባጃን ኬሬ ስኝ ሙዱ ቦታን ባይ ኬሬ ሎሉ ሙይ ቺ ቺ ቺ ኤስቲ ቢ ዋይ ቦኒዌ ቱቲ ቺ ሲቲ ኤስቲ ቢ ስሪን ሲያር ባኩረጊ ሲኒ ኢሳጊ ሞቢ ቦክቲ ሰይኺ ሰይኺል ኸዲብ ጉማጊ ባይ ፈገይ ፈክ ዳሩል ሀብ ኒ ገን ኮ ኸም ቺ ንጁሩል ቡ ደክ ስማም ስሪን ሳሊ ባክ ኸዲብ ወርሱል ፈገይ ፈክ ተም ጁሩል ቡ ስሪን